ብዳዊ ዑዳዩን ኣርየን መረራየና ድህነኔ ቶክና ኤምበል ኢብን ምስዮዳ ቴዮክና እኔንን ትቶ ብዳዊ ውኔ ዳዮኑ ኣኮ ረሸዴናወ ቱዳይናይቱናወ ኒሀሪው ኣሬ ተበያቴናወ ቴቴናቴነ ሚታሌናወ ውኔ ተቤ ኣብኔኖን ኣኮ ኤምበል ኢብ ሆይኔየት ሄንን ኦን ኡሚናን ኤምበል ኢብ ድያኦክነኔየት ቱረንሺ ቶክናወ ቱደንቢር ቶክናወ ኤምበል ኢብ ምስዮዶክነኔየት ኤኔን ስትረኦክነኔየት ራድዮ ሰመር ትሽቦናይ ሰላሚን ዮ